0: ምላስ ቱምክ ፋፊ
1: ምላፉንደሉ እንደ ፓራፖሮምኔ ሲስኛ ፋፊ አንዱን ፋርቻባ አዝለሰኔ ማቲቪያን ሲረበ ሳይገመን ፈይታቆስ ናፍቻራ ካራ ነው ሰንት ይተም በማቲያን ታንሲረበ ማንዱስ ሲዲዌት ማራ ካፈ ፈይታያን ለፈንሽን ታናን ናዮም ሊዮኔ ፋፉትራፍሻ ሰናኒያና ፈይታቤ ሚሲ አስቴሪናያ እንትም ታናን ሲረበ ነው ደፋና ጻራና አስኩ ወጥ ወሉን ድን ዲቤ አንፋን ደሰን ጻራ ያቪ የኒቭን ፋዲቫና ሲኒ ያፋ ምባ ሚላ ማንጃ ያታና ጻራ ያፍ ሚላ ቱፕና ደክቻን ጻራ ያቤ የኒቭን ሰፋ ዲቫን ሳን ዲንዳ ዲንዳም ሰው ፋልናሬተን ምሰተ ፍሪዞ ትኩኑ አንጃ ያታና ምዝን ጻራ ያፍ ያ አኒቭን ሰፋ ዲቫና ሲንፋና ጻናን ፈፔታሬቻ
2: ማቲዮ ሰቲ ታታንደ ኢስቲማኖ ካስፑስ ሳምቲ ናሳም ማቲዮን ታናና ፍናት እስ ፎሳጅ ደውን ለዚህ ማቲዮን ታናና ምሳ ናላናሉ ቤተካን ሲምብ ዛኔ ሚሽን ደዘ ከዛኔ ኦምደ ታፕ ተፋና ፒናና ዛኔ ዛኔ ጽቴና ፊታ አነበ ቲፕ ቶፒ ቦርና ታፕ ታፒን ዛኔ
3: ኦቶም ቦላ ጽቴ ናይታኩም ሱንጋትና ጻራ ለቆትኒ ነምነ ፍጽ ስፋናሪፓ ቶክኒ አምባርና ላላና ቲ አሲና ፋናሪፓ አቲቲላ ላንቲዞ ማንዳክቲን አንዶንት ዩያን ቦላ ዮባ ቦላ ቺሱ ፋንሚ አይ ቻያ ዞማ ጽንቴን ተክ ቲም ፋፒያሳ ፈንዳባና
4: ንፋቲ ቫልታናና ሉሶ ቲምፓየ ፈሚሽን ሬም ፋማፈረን ኒ ፋርቻም ቡሜን ሴሉኒ ታናይ አምቲያ አንፋቲ ቫናማናራ ካይታኩኒ ፋንዱኒ አምሶ ዴፌስ ኒ ቬሴ ፒብሊካ ተናቲሽ ካም ካትሸመ ነፋ ሰት ቱፕታናና ታወልኒያ ቷሚሶን ፒያቪ ሚሶን ላፍታ ማካኒያ ቬሴ ኑላ ቲያፌላን ሚሶ ሰሰቲ ሚሲ ላክለ ታወልኒ ቬሴ ኑላ ሬት ካሰንቴ ናምባንጋ ታነ ሲታነይ አናይ ሶ አፌኔ ሳቱኑ ፋርታ የቲን ማይታቴራና ነፋ ራንቲ ፎክ ማና አነታኔት ቢያና ቻከልም ባላሳ ፎክ ፋ ሲማይታ ሳኒ ፒፒ ዘነሳን ለይፋላና ራኖር ሲማይታ ሳኒ ነፈቴና ጻል ሚስን ዘይልዊታ ነቴና ማፍጻለ ነየታም ቲቲራንቲ
5: ለፈምባኑ ከማድዊዝ ወይ አይ ከመኑ ከማድዊዝ ሰቲ ቴዎሉይዝ ሉቴና ማርቲ ማሉት ፋምዘው ፈቱጋቶልቶል ንፒያስ ማንዴሳራኒ ኮሚን ተ ምሽቶኒ አሰረተሬት ንለኩ ሚላ ታናና ማቲው ፈርፋስ ማቲውን ታናና ተ ማዛር ማሉት ኩኒል ማዛር ማንቱት ሬፋ ማሉት አሪፍ ማቲው ደም ታንት ነሽ አረታላና
6: እኒኒ ፔንታማሉ ሶቴ ፋሚኒየሳ ከማና ቲንዴ ታናውት ቲቶሪ ሚሽዩፋኒያ ናኒ ሳውታ አይታማሰስ ዲ ምሽው ፋንት ኩዘቲ ራዋርናምኛ ፋራሲኒ ሶቲ ተቪቴን ፋም ላምዳን ከተሉ ቱዋና ፔንቶ ፕላም ለላላና ራፍ ንደ ፋሶይ ወቴን ኢትዮ አሶ ናኒ ይላኒላ ኒ ፖንቴሳ ዲ ትኒ ፋም ላምዳን ኒ ፋናሳራና ትክኒ ቶ ኩደን ሳውቲ ፋ ቪታሉ ቴኒ ጌኔኒ ኒ ታናና ሳን ትክኒ ቱኩን ባይሲ apandrosona kokoa no mihoatra zao zaty efa hita hoe zaty efa vita zao de tokombola tokombola androsony zao zany tsika na ny tena marina satria hoe atsirabe tanàna madio
0: saotra tomboko lahy saotra tomboko vavy
7: tsena mainty leo le izy reo